ፋኑግ መቸ ፎይባዋ ልቪ ከላንጌ ኦሎሜነቲ ማነ ሳፍ ኮን እንጌ አየተክን ኤግትሬ ጋቤ ኤ አየተከኪ ኤፎቱግ ማገንዱ በይ አዲ ሙተሻባህ አየተክ ቪስዌ ኤበሂ አላህ ምንዊ ኤግ ማነ እንጊ ወድግ ንዋ ንዋተ ዕልሚ ነዘረኩም በላግ ምንዊ ኤግ ማነ ዴህንዋ አየተክ ቪስ ኤግ ትሬ ጋቤ ፋህ ሐቁ መጉን እክባሙግ ጎቱም ኤውርንግ ሂተው ጋዋ ሚሁን ደናሸ ፋህ ኤውርን ፊትነ ኡፈዱምግ ቤንሙገ ያይ ኤ አየተን እክ ጎጎተም ማነ ኩርሙግ ቤንሙገ ኤፎቱግ ትሬ ጋዋ ሙተሻባህ አየተን ነገ ኤጋ ሂፋቸይ ኤ አየተውግ ሐቂጊ ማነ አላሁ ፊየዋ እህን እብስ ፈራተከን ኔንጌ ዕልሙጋ ሀርደና ከማይ ثابت كن لبفاوا ميهم بنا هوشي تيمم متبي اي ايت كن ايما وگنه موريها ايت كن وسوني تيمم منگه وري رسخلاگه حضرتنه بوديگه اهل وري منوي وشنا هندما کوشن نهادته

ናይ እንሲ ነብ ፈሄ ቲያ ደባ ሚሁን ደጉኮ ኢንካር ኩረኒ ቲያ ደባ ሚሁንገ ቨሪ ረስከላንገ ኒዕመተ ኩገተረይን ኮንኮን ኒዕመተ ከንህየ